የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

የርዕሰ ሊቃነ ጳጳሳት ሊዮ በስፔን የሚያደርጉት ሐዋርያዊ ጉብኝት ከማድሪድ ወደ ባርሴሎና መሻገሩ መገለጹን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በባርሴሎና ክርስቲያኖች በተከፋፈለ ዓለም ውስጥ የአንድነት ገንቢዎች ይሆኑ ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ለዓለም እንዲያቀርቡ ማሳሰባቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለው ምላሽ እንደተሰጠው መገለጹን የሚያመለክት ዜና በክፍል 4 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። ካርዲናል ኮቦ ማድሪድ ቅዱስነታቸው ለሁሉም የሞራል ስልጣን እንዳላቸው አሳይታለች ማለታቸው መገለጹን የሚያመለክት ዜና በመጨረሻው ክፍል ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል አስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዘገባዎቻችን ይሆናሉ። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ መጋብዛችሁ እኔው የለቱ ተረኛ አስተናጋጃችሁ መብራቱ ኤሌ ጊዮርጊስ ከባልደረባዬ ዮሐንስ መኮንን ጋር በጋራ በመሆን ነው። አብራችሁን በመሆን ዝግጅቶቻችን በሙሉ እንድትከታተሉ አሁንም በድጋሚ እንጋብዛለን።

0: የርዕሰ ሊቃነ ጳጳሳት ሊዮ በስፔን የሚያደርጉት ሐዋርያዊ ጉብኝት ከማድሪድ ወደ ባርሴሎና መሻገሩ ተገለጸ። በስፔን ሐዋርያዊ ጉዞአቸው በአራተኛው ቀን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ የነበራቸውን ጊዜ አጠናቀው ወደ ሰሜን ምስራቅ የአገሪቱ ክፍል ባርሴሎና አጭር በረራ ከመጀመራቸው በፊት ከበጎ ፈቃደኞች ጋር መገናኘታቸው ተገልጿል። በስፔን ዋና ከተማ ቆይታቸውን ከመጠናቀቃቸው በፊት ርዕሰ ሊቃነ ጳጳሳት ሊዮ ረፋዱ ላይ በማድሪድ ውስጥ እርሳቸው የሚያደርጉትን ሐዋርያዊ ጉብኝት ለማገዝና ለመርዳት ጊዜያቸውን ከሰጡ በጎ ፈቃደኞች ጋር በመገናኘት አሳልፈዋል እናም ልባዊ ምስጋናቸውን አቅርበዋል። ርዕሰ ሊቃነ ጳጳሳቱ ለእርዳታ ጥሪ በቀረበላቸው ጊዜ በፍጥነት ምላሽ በመስጠታቸው የተነሳ ለልግስናቸው ከፍተኛ ምስጋና ያቀረቡ ሲሆን ያንዳንዳችሁ የምትችሉትን ሰጣችኋል፣ ልባችሁን፣ እጃችሁን፣ ሐሳባችሁን፣ ተስጦአችሁንና ፈገግታችሁን አቅርባችኋል ብለዋል። እግዚአብሔር ልብን ስለሚያውቅ እግዚአብሔር ይክሳችኋል ማለታቸው ተገልጿል። ርዕሰ ሊቃነ ጳጳሳት ሊዮ ሁሉም ክርስቲያኖች የራስ ወዳድነትን እርሾ ከውስጣቸው እንዲያስወግዱ ለሁሉም አሳስበዋል። ራስን አሳልፎ መስጠት እንደ እርሾ ነው። ይህም የህብረተሰቡን ሰባዊ፣ ስነ ምግባራዊና መንፈሳዊ ገጽታዎችን ያሳድጋል እና የእግዚአብሔር ከተማ ልዩ አካል ነው ብለዋል። እኩለ ቀን አካባቢ ርዕሰ ሊቃነ ጳጳሳት ሊዮ ወደ ሁለተኛው የሐዋርያዊ ጉዞ መዳረሻቸው ባርሴሎና ተጉዘዋል። በከተማዋ የቅዱስ መስቀልና የቅዱስ ሉሊያ ካቴድራል በጎዳናዎች ላይ ከተሰበሰቡ ሰዎች ጋር ከተገናኙ በኋላ የቀትር ጸሎት ጀምረዋል። ርዕሰ ሊቃነ ጳጳሳቱ ያላቸውን ፍቅርና ዕውቀት በመጠቀም ስብከታቸውን በካታላንና በስፓኒሽ ቋንቋዎች አድርገው ሁሉም ሰው የሙሽራይቱንና የአካሉን ምስሎች እንዲያሰላስሉ ጋብዘዋል። የባርሴሎና የካቶሊክ ማህበረሰብ በተለያዩ ስጦታዎች፣ ቸርነትና የግል ታሪኮች የበለጸገ የሙሽራይቱ ምስል ምሳሌ እንዴት እንደሆነ አጉልተው ገልጸዋል። ከዚህም በላይ ሁላችንም በክርስቶስ አንድ አካል ነን። ልክ እንደ አካል ጠንካራ የሆኑ አባላትና ደካማ የሆኑ አባላት አሉን። አንዳንድ የቤተ ክርስቲያኑ አባላት በሥራቸው ይታያሉ፣ ሌሎች ደግሞ የበለጠ ተደብቀዋል ሲሉ ቅዱስነታቸው ተናግረዋል። በዚህ ምክንያት ሁሉም ሰው ለአንድነት ቅድሚያ እንዲሰጥ ጠይቀዋል። ጠንካራዎች ነን ምክንያቱም አንድ ስለሆንን እና አንድ ስለሆንን በአንድ መንፈስ ተንቀሳቅሰናል ብለዋል። በባርሴሎና ባደረጉት የመጀመሪያው ምሽት ርዕሰ ሊቃነ ጳጳሳት ሊዮ በሉዊስ ኩባንያ ኦሎምፒክ ስታዲየም ከወጣቶች ጋር ተገናኝተው ስለ መለወጥ፣ ስለ አእምሮ ጤናና ስለ አመጽና ስለ ስቃይ ጭብጦች የሚያንጸባርቁ ሶስት ምስክርነቶችን አዳምጠዋል። ከዚያም ርዕሰ ሊቃነ ጳጳሳቱ ለእያንዳንዳቸው ምላሽ ለመስጠት ጊዜ ወስደው ነበር። ዓለማዊ ስኬት ቢኖርም ስለ ባዶነት ለተናገረችው ፌራን ለተባለች ወጣት ርዕሰ ሊቃነ ጳጳሳት ሊዮ ሲመልሱ ለዘላለማዊነት የተፈጠርነን ለዚህም ነው እያንዳንዱ የተወሰነ አድማስ፣ እያንዳንዱ እርምጃ፣ እያንዳንዱ ስኬት እኛን እያረካን እያለ ወደፊት እንድንገፋ የሚያደርገንና ፍለጋችንን እንድንቀጥል የሚጋብዘን ሲሉ ቅዱስነታቸው መልስ ሰጥተዋል። ፌራንና ሁለቱም ወጣቶች ውስጣቸውን እንዲመለከቱና በሕይወት ፈጣን ፍጥነት ከመዋጥ እንዲቆጠቡ ቅዱስነታቸው አሳስበዋል። ከድብርት ጋር ያጋጠማትን ትግል ለዘገበችው ካርሚና ለተባለች ወጣት ርዕሰ ሊቃነ ጳጳሳት ሊዮ ሲመልሱ ይህ ሰዎች ጤናማ ሚዛንን ለሚያደናቅፉ ጫናዎች፣ ግምቶችና ውጥረቶች የሚያዳርጋቸው የተወሰነ የእድገት ጽንሰ ሐሳብ በጣም የተሳሳተ መሆኑን የሚያሳይ ምልክት እንደሆነ ቅዱስነታቸው አጉልተው ገልጸዋል። እነዚያ ጨለማ ሰዓታት የክርስቶስን ሕማማት እንድንመለከት ያበረታታናል ብለዋል። በመጨረሻም በቤት ውስጥ ጥቃት፣ ሱስና ከቤተሰቧ በመለየት የምትኖረው ወጣት ቺቺሊያን በማነጋገር ርዕሰ ሊቃነ ጳጳሳቱ ሐሳባቸው ወደ ይቅርታ ዙረዋል። ይቅርታ ውስጣዊ ቁስላችንን የሚፈውስ ኃይለኛ የክፋት መድኃኒት ነው። እንደ ሂደትና ጉዞ አካል አድርጎ ማየትን መማር አለብን ብለዋል። ርዕሰ ሊቃነ ጳጳሳቱ ለወጣቶች ከተናገሩ በኋላ ባደረጉ ስብከት ዘመናዊው ስፔን ተመልክተው ሁሉም ሰው ድህነትን፣ ማኅበራዊ ክፍፍልንና የባህል ለውጥን ጨምሮ በዛሬው ኅብረተሰብ ውስጥ ያሉትን ተግዳሮቶች በሐቀኝነት እንዲያስቡ አሳስበዋል። አብረው ምንም አይነት የወደፊት ሕይወት መፍጠር እንደሚፈልጉ እንዲያስቡም ጠይቀዋል። ርዕሰ ሊቃነ ጳጳሳቱ ይቺ አገር ለሁሉም ሰው የሚስማማ ቦታ ልትሆን ትችላለች፣ የእያንዳንዱ ሰው ሰብአዊ ክብር የሚከበርበትና ሁሉም ሰው በማንነቱ የሚወደድበት ሲሉ ቅዱስነታቸው ካስረዱ በኋላ ንግግራቸውን አጠናቀዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት በባርሴሎና ክርስቲያኖች በተከፋፈለ ዓለም ውስጥ የአንድነት ገንቢዎች እንዲሆኑ ማሳሰባቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ባርሴሎና እንደደረሱ በከተማዋ ካቴድራል የእኩለ ቀን ጸሎትን ይመራሉ። እንዲሁም የካቶሊክ ማህበረሰብ የአንድነት ምስክሮችና ነቢያት እንዲሆኑ ያበረታታሉ። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ስፔን የሚያደርጉት ጉብኝት ሁለተኛው ዙር የተጀመረው በባርሴሎና በሚገኘው የቅዱስ መስቀል ካቴድራልና በቅድስት ኡላሊያ ቤተ ክርስቲያን እኩለ ቀን ጸሎት በማድረግ ነው። ርዕሰ ሊቃነ ጳጳሳቱ በቀጥታ ከአውሮፕላን ማረፊያ ሲደርሱ በደስታ በተሞላ ሕዝብ ጳጳሳት፣ ቀሳውስት፣ የሀገረ ስብከት ባለሥልጣናትና ገዳማውያን ገዳማውያት፣ የዘርዓ ክህነት ተማሪዎች፣ የካቴድራል ሠራተኞች፣ በጎ ፈቃደኞችና በርካታ ወጣቶችን ጨምሮ ለቅዱስነታቸው አቀባበል አድርገውላቸዋል። ርዕሰ ሊቃነ ጳጳሳት ሊዮ በመንበረ ታቦት ቅዱስ ቁርባን ፊት ለፊት ለተወሰነ ጊዜ በጸጥታ ጸሎት ያደረጉ ሲሆን ከዚያም መዘምራን የመክፈቻውን መዝሙር ከዘመሩ በኋላ ወደ ማዕከላዊ ቤተ መቅደስ መግባታቸው ተገልጿል። በስፔንና በካታሎን ቋንቋ አደባልቀው ባደረጉት ስብከት ርዕሰ ሊቃነ ጳጳሳቱ ምእመናን በሁለት ምስሎች ላይ እንዲያሰላስሉ ጋብዟቸዋል። ሙሽራይቱና አኳላዋ በሆነው በክርስቶስ ላይ ማለት ነው። ቤተ ክርስቲያኗ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ እንዳብራሩት ከሆነ በመጀመሪያ ደረጃ የተወደደች ሙሽራ መሆኗንና የባርሴሎና የካቶሊክ ማኅበረሰብ የተለያዩ ስጦታዎች፣ ውበቶችና የግል ታሪኮች ያሉት ለዚህ ምስክር ነው ሲሉ ተናግረዋል። እግዚአብሔር እዚህ እንድትሆኑ ፈቅዶላችኋል ብለዋል ርዕሰ ሊቃነ ጳጳሳቱ። ምክንያቱም በእናንተና አብሯችሁ በመሆናችሁ ልዩና ቅዱስ ውበትና መልካምነት ይወዳል። ዛሬ በባርሴሎና ውስጥ ያለውን የቅዱሳን ኅብረት እንድትወክሉ መርጧችኋል ብለዋል። ርዕሰ ሊቃነ ጳጳሳቱ ቤተ ክርስቲያን ከእግዚአብሔር የሚመነጭና የሚመጣውን የፍቅር ተግባር ፍሬ እንደሆነች አጽንኦት ሰጥተው የተናገሩ ሲሆን ይህም ማለት ቤተ ክርስቲያን በትሕትናና በአመስጋኝነት ልብ እንድትወድ በመፍቀድ ከሁላችንም በላይ ታድጋለች። ምክንያቱም በእግዚአብሔር የተወደዱ ብቻ ናቸው ከሌሎች ጋር የፍቅር ሥራዎችን መገንባት የሚችሉት ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከዚያም በሁለተኛው ምስል ላይ ለማሰላሰል አካል የተሰኘውን ጽንሰ ሐሳብ አብራርተዋል። ርዕሰ ሊቃነ ጳጳሳቱ እንደተመለከቱት ሁላችንም ከክርስቶስ ጋር አንድ አካል ነን። ልክ እንደ አካል ጠንካራ የሆኑ የአካል ክፍሎች አሉ፣ ሌሎች ደግሞ ደካማ ያሉ ሲሆን ከዚህም በላይ አንዳንድ የቤተ ክርስቲያኒቱ አባላት የሚታዩ ለውጭው ዓለም ግልጽ የሆኑ ተግባራትን የሚያከናውኑ ሲሆን ሌሎች ደግሞ ከውስጥ ሆነው ይሰራሉ። በአንዳንድ ሁኔታዎች ሳያቋርጡና ማንም ሳያስተውል አስፈላጊ ተግባራትን ያከናውናሉ ብለዋል። እንዲህ ባለው ልዩነት ፊት ርዕሰ ሊቃነ ጳጳሳቱ ምእመናን ለአንድነት ቅድሚያ እንዲሰጡ አበረታተዋል። ጠንካራዎች ነን ምክንያቱም አንድ ስለሆንን፣ እናም አንድ ስለሆንን በአንድ መንፈስ ተንቀሳቅሰናል ሲሉ አክለው ገልጸዋል። በጦርነቶችና በክፍፍል በተበታተነ ዓለም ከጊዜ ወደ ጊዜ እየተበታተነና ግለሰባዊ በሆነ ኅብረተሰብ ውስጥ ርዕሰ ሊቃነ ጳጳሳቱ ክርስቲያኖች ሰማዕታት እንዲሆኑ አሳስበዋል። ማለትም የአንድነት፣ የእንኳን ደህና መጣችው፣ የስምምነትና የሰላም ምስክሮችና ነቢያት መሥዋዕትነትን ለመክፈል በመነሳሳት ጭምር ሲሉ ቅዱስነታቸው ካስረዱ በኋላ ንግግራቸውን ደምድመዋል። አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ለዓለም እንዲያቀርቡ ማሳሰባቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለውን ተቀባይነት ማግኘቱ ተገለጸ። የቅድስት መንበር መገናኛ ምክትል የአርታኢ ዳይሬክተር ማስሚሊያኖ ሚኒኬቲ በማድሪድ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት የተሰጠውን የእምነት የአንድነትና የፍቅር መግለጫ ከፍተኛ ምላሽ ጠቅሶ ቅዱስነታቸው ለምእመናኑ ባስተላለፉት መልእክትም ስፔንና አውሮፓ ወንጌልን ወደ ሰላም፣ ወደ አንድነትና ወደ ተሃድሶ የሚወስድ መንገድ አድርገው እንዲወስዱት ማሳሰባቸውን አስታውሷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን በማድረግ ላይ ባሉት ሐዋርያዊ ጉብኝታቸው በማድሪድ በሺዎች የሚቆጠሩ ቤተሰቦች፣ ወጣቶች፣ አረጋውያን፣ ገዳማውያንና ገዳማውያት በህብረት ሆነው ያከበሩት ደማቅ በዓል ጉልህ መሆኑን ማሲሚሊያኖ ገልጿል። በማድሪድ አደባባዮች፣ ጎዳናዎች፣ የስፖርት ማዘውተሪያ ቦታዎችና ስቴዲየሞች በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ምስልና በስፔን ባንዲራዎች ለቀናት ማሸብረቃቸው ምዕመናንን በእምነታቸው ለማጠናከር የሰላም፣ የአንድነት፣ የስምምነት መልእክቶችን ይዘው ለመጡት የሐዋርያው ቅዱስ ጴጥሮስ ተተኪ የቀረበ የፍቅር መግለጫዎች መሆናቸውን ማሲሚሊያኖ አስረድቷል። ምዕመናኑ በማድሪድ ስቴዲየም የተዘጋጀውን ስብሰባ የተሳተፈው በጸሎት ሥነ ሥርዓትና በተመስጦ ሲሆን ቅዱስነታቸው ለስፔን ፓርላማ ያደረጉት ንግግር በረጅም የተጨበጨበለት የማይረሳ ክስተት እንደነበርም ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለመንግሥታዊ ተቋማት ባስተላለፉት መልእክት እውነተኛ ዴሞክራሲያዊ አብሮነት ለእያንዳንዱ የሰው ልጅ ሕይወት ከሚደረግ እንክብካቤ፣ ተጋላጭ ለሆኑ ሰዎች ከሚደረግ ድጋፍ፣ ከሕሊናና ከሃይማኖት ነጻነት ጥበቃ፣ ሁሉንም ጦርነቶችና የአመፅ ድርጊቶችን ውድቅ ከማድረግ ተነጥሎ ሊታይ እንደማይችል አረጋግጠው ፍትሐዊ ማኅበረሰብ ለአደጋ ለተጋለጡት በሚያደርገው እንክብካቤ የሚለካ መሆኑን አስገንዝበዋል። የቅዱስነታቸው የመጀመሪያዎቹ የስፔን ሐዋርያዊ ጉብኝት ምስሎች ከብዙ ዓመታት በኋላ ርዕሰ ሊቃነ ጳጳሳትን ለመቀበል ያለውን ጉጉት የሚገልጹ እውነተኛ ምላሾች፣ ሕያው ሕሊናና መልካም የሆነውን ነገር የሚያረጋግጡ እንደሆኑ ተመልክቷል። በተገንጣዮች ጫና፣ በፖለቲካ ውጥረት፣ በልዩነትና በዓለማዊነት የምትታወቀው ስፔን ጠንካራ እምነት እንዳላት ባልተጠበቀ ሁኔታ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት ምላሽ በመስጠትና ለኢየሱስ ክርስቶስ መታዘዟን ብዙዎች ተናግረው በእያንዳንዱ ዝግጅት፣ ጉባኤና የጸሎት ሥነ ሥርዓት ላይ ሰዎች የጋራ ቋንቋንና የጋራ ትዝታን ሲያጠናክሩ ተመልክቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአሰቃቂ በደል የቆሰሉት ሰዎች ስቃይን በመቀበል የአገሪቱ ቤተ ክርስቲያን በብዝሃነት መካከል የአንድነት ምሳሌ እንድትሆን ጋብዘው ለአገሪቱ ሕዝቦች በሙሉ ባስተላለፉት መልእክትም የወንጌልን ደስታ፣ የፍቅርን ኃይልና ዛሬ ኢየሱስ ክርስቶስን በስር ነቀል ቁርጠኝነት እንደገና እንዲያገኙ አሳስበው ይህም ወንድማማችነት፣ ሁሉን አቀፍ ደጋፊ፣ እንግዳ ተቀባይ፣ ሰብአዊና ሰላም ያለበት ልዩ ዓለምን ለመገንባት መሆኑ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለስፔን ሕዝብ ባደረጉት ንግግር ዐይናቸውን ወደ ፈጣሪ እንዲያነሱና ይህም አገሪቱን፣ አውሮጳንና መላውን ዓለም በእውነት ማደስ የሚችል እውነተኛ መንገድ መሆኑን ጠቁመዋል። በዚህ መንፈስ በኢየሱስ ክርስቶስ በኩል የወዳጅነት ዘርን በመዝራት እርሱን መቀበል የእያንዳንዱን ሰው ሕይወት ሊለውጥ እንደሚችል፣ ሰዎች ከራስ ወዳድነት፣ ከብዝበዛ፣ ከክፉና ከጥላቻ የሚያድኑ መንገዶች እንዲፈጠሩ፣ ወደ እያንዳንዱ የሰው ልጅ ሕይወት የሚደርስ የሕይወትና የፍቅር ኃይል የሚዘረጋ መሆኑን ማሲሚሊያኖ አስረድቷል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በማድሪድ ሐዋርያዊ ጉብኝታቸው ወቅት ለቀረበላቸው ጥያቄ መልስ የሰጡት የዓለምን አመክኖ ወደ ራሳቸው በማዞር አንደኛው ወገን በሌላኛው ላይ ድልን በሚቀዳጅበት መንገድ ሳይሆን ይልቁን በእያንዳንዱ የሰው ልጅ ልብ ውስጥ ለሚኖረው ትርጉም ፍለጋ በሩን እንደገና ከፍቶ ሕይወትን በሙላት ለመኖር የሚያስችለውን መንገድ በማሳየት መሆኑን ማሲሚሊያኖ ተናግሯል።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የሰኔ 3 2018 ዓ.ም ዕለታዊ ስርጭታችንን ነው። የርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሐዋርያዊ ጉብኝት በማድሪድ ወደር የሌለው ምላሽ እንደተሰጠው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዮሐንስ መኮንን።
1: ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ክርስቲያኖች ከራስ ወዳድነት የጸዳ ማንነታቸውን ወደ ዓለም እንዲያመጡ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የሚያደርጉትን ሐዋርያዊ ጉብኝት ለማዘጋጀት ከተባበሩት በጎ ፈቃደኞች ጋር ተገናኝተው ክርስቲያኖች ከራስ ወዳድነት የጸዳ ማንነት ወደ ዓለም እንዲያመጡ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የስፔን ሐዋርያዊ ጉብኝታቸው የመጀመሪያ ምዕራፍ ማክሰኞ ሰኔ 2 2018 ዓ.ም ባገባደዱበት ወቅት ሌሎች ሰዎች በሐዋርያዊ ጉብኝታቸው እንዲደሰቱ ለማድረግ ከተባበሩት በጎ ፈቃደኞች ጋር ተገናኝተው መልእክት አስተላልፈዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጎ ፈቃደኞችን ለአገልግሎታቸው አመስግነው አገልግሎታቸውም ለእግዚአብሔር፣ ለቤተ ክርስቲያንና ለርዕሰ ሊቃነ ጳጳሳት ባላቸው ፍቅር የተሰጠ መሆኑን ተናግረዋል። በጎ ፈቃደኞችን ለልግስናቸው ያመሰገኑት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለቀረበላቸው ጥሪ ፈጣን ምላሽ መስጠታቸውን ጠቅሰው ብዙዎቹ ከሚፈለገው በላይ ጊዜያቸውን የሰጡ መሆኑን ተናግረዋል። በቅዱስነታቸው የስፔን ሐዋርያዊ ጉብኝት ወቅት ብዙ ሰዎች ከሥራ ገበታ የእረፍት ፈቃድ መውሰዳቸውና ሌሎች ደግሞ ለወራት ያህል ሙሉ ጊዜያቸውን መስጠታቸው ታውቋል። እያንዳንዳችሁ በምትችሉት ሁሉ ልባችሁን፣ እጃችሁን፣ ሐሳባችሁን ተስጧችሁንና ደስተኛነታችሁን አቅርባችኋል ብለው ለዚህም እግዚአብሔር ራሱ በሚያውቀው መንገድ ይክሳችሁ ብለዋል። ቅዱስነታቸው በመቀጠልም በየቦታው ያሉ ክርስቲያኖች ከራስ ወዳድነት የጸዳ ማንነትን ለዓለም እንዲያቀርቡ አበረታተው የርሾን ምሳሌ በማስተዋወስ የበጎ ፈቃደኞች ልግስና ክርስቲያኖች ለሌሎች በሚያደርጉት እንክብካቤ ህብረተሰቡን እንዴት ማርካት እንዳለባቸው ማወቃቸውን ያሳያል ብለዋል። ክራስ ወዳድነት ንጻ የሆነ ማንነት እንደ እርሾ የህብረተሰቡ ሰባዊ ስነ ምግባራዊና መንፈሳዊ ገጽታዎች እንዲያድጉ የሚያደርግ ልዩ የእግዚአብሔር ስጦታ ነው ብለዋል። ምንም እንኳን ብድር መመለስ ለማይችሉት የተደረገ መልካምነት ቢሆንም በራስ ጥቅምና በትርፍለጋ በተሞላው ዓለማችን ውስጥ ክርስቲያኖች ወዳድነትና የሰው ልጅ እድገት በሚያምራ መንገድ መጓዝ እንዳለባቸው አሳስበዋል። ኢየሱስ ክርስቶስ እርሾን ወደሚመስል ዓለማችን ውስጥ የሰማይ መንግስቱን በማምጣት የታመመውን ሰብአዊነታችንን በመስዋዕቱና በመንፈስ ቅዱስ እሳት ይፈውሳል ብለዋል። ኢየሱስ ክርስቶስ ከሞቱና ከትንሣኤው በኋላ ደቀ መዛሙርቱን በዚያው የመንፈስ ቅዱስ ኃይል በመሙላት በዓለም ላይ የፍቅር የፍትህና የሰላም መንግሥት ምልክቶችና መሳሪያዎች እንዲሆኑ ሊኳቸዋል ብለዋል። ክርስቲያኖች የእግዚአብሔርን መንግሥት በስብከታቸው በተለይም ከወንጌል ጋር በሚስማማ የአኗኗር መንገዳቸው ያሰራጩታል ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በጎ ፈቃደኞቹ ላሳዩት ልግስና በድጋሚ አመስግነው በእግዚአብሔር ፍቅር የተመሰለው ሥራ ማድሪድን ወደ እግዚአብሔር መንግሥት እንድትቀርብ እንደረዳት ተናግረዋል። ይህ ሁሉ የእግዚአብሔር ጸጋ ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሚስጢሩም ፀሐይንና ከዋክብትን የሚያንቀሳቅሰውን የእግዚአብሔር ፍቅር ኢየሱስ ክርስቶስን ያገኙትን ሰዎች ልብ እንደሚያበረታታና ከመቀበል ይልቅ መስጠት የበለጠ በረከት እንዳለው አስረድተዋል። በመልእክታቸው ማጠቃለያም ጉብኝታቸውን ያመቻቹላቸው በጎ ፈቃደኞች በእነዚህ ቀናት ውስጥ ልምዳቸውን በትህትና በእምነት ጽናትና በልግስና እንዲያሰራጩ ብርታትን ተመኝተውላቸዋል።
0: ካርዲናል ኮቦ ማድሪድ ቅዱስነታቸው ለሁሉም የሞራል ስልጣን እንዳላቸው አሳይታለች ማለታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በስፔን የነበራቸውን የሐዋርያዊ ጉዞ የመጀመሪያ ዙር ሲያጠናቅቁ የማድሪዱ ሊቀ ጳጳስ ካርዲናል ሆሴ ኮቦ ካኖ የወጣቶችንና የፖለቲከኞችን ሞቅ ያለ ምላሽና አቀባበል በተመለከተ ለቫቲካን ዜና አስተያየታቸውን ሰጥተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ ባርሴሎና ሲሄዱ የማድሪዱ ሊቀ ጳጳስ ቤተ ክርስቲያኗና የስፔን ማኅበረሰብ ለመጀመሪያ ጊዜ ከከባድ ቀናት በኋላ ለወደፊቱ ቤተ ክርስቲያናቸውን ለመከተል በጣም ግልጽ የሆኑ መንገዶችን ሰጥተው እንደነበረም ተናግረዋል። ካርዲናል ሆሴ ኮቦ ካኖ በማድሪድ ቆይታቸው ከርዕሰ ሊቃነ ጳጳሳቱ ጋር አብሮ በመሄድ በባርሴሎናና በካናሪ ደሴቶች ጉብኝታቸውን እንደሚቀጥሉ ካርዲናል በማድሪድ ጉብኝታቸው መጨረሻ ላይ ለቫቲካን ኒውስ የተናገሩ ሲሆን ወደ ስፔን በተደረገው የሐዋርያዊ ጉዞ የመጀመሪያ ዙር ከሁሉም ከሚጠበቀው በላይ ውጤት እንደተገኘ በከተማው ቀናተኛ ምላሽ እንደሚታይም ጭምር አክለው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ ለፖለቲከኞች የተናገሩትንና ከቀሳውስት የወሲብ ጥቃት ሰለባዎች ጋር የነበራቸውን ግንኙነት አስታውሰዋል። ካርዲናሉ ማንኛውም ተጎጂ የተገለለ ሆኖ እንዳይሰማው ቤተ ክርስቲያኗ ለመጋፈጥ እየሰራች እንደሆነ ማብራርተዋል። ከቫቲካን ኒውስ ጋዜጠኛ የቀረበ የመጀመሪያ ጥያቄ። ክብሩነቶ፣ ማድሪድ በርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጉብኝት ያጋጠማቸውን ነገሮች ግምገማ ሊሰጡን ይችላሉ ወይ? የካርዲናል ምላሽ፣ ከባድ የዝግጅት ቀናት ነበሩ። ጥንቃቄ የተሞላበት ዝግጅት፣ ምክንያቱም ይህ ጉብኝት ክስተት ብቻ ሳይሆን ጉዞ እንዲሆን ስላልፈለግን ነው። እንዲያውም ከባድ ቀናት ነበሩ። እናም በተቀበልነው ምላሽና ቅዱስ አባታችን በቁጥር ብቻ ሳይሆን በማድሪድ ቤተ ክርስቲያን ሞቅ ያለ አቀባበል ምክንያት በሰጡት ምላሽ ተደንቀን ነበር። በፓርላማው በተደረገላቸው ሞቅ ያለ አቀባበልም ተደንቀናል። ጥያቄ ሁለት፣ በተለይም ለአስር ደቂቃዎች ያህል የቆየው የሁሉም ፖለቲከኞች በአንድ ድምፅ የተሰማው ጭብጨባና ሊቀ ጳጳሱ ለዘላለም ይኑር የሚለው ቆመው ያጨበጨቡበት ጭብጨባ፣ እነዚህ ምልክቶች ምናልባት ፖለቲካና ማኅበረሰቡ እንደዚህ አይነት ንግግሮችን የተጠሙ መሆናቸውን የሚያሳዩ ምልክቶች ናቸው? ምን ይመስሎታል? ምላሽ፣ ቤተ ክርስቲያኒቱ የምትሳተፍበት ንግግር ነው። ይህም ሁልጊዜ እይታችንን ከፍ እንድናደርግ የሚጋብዘን ንግግር ነው። ማለትም ከልዩነቶቻችን በላይ እንድንሄድ የሚያደርገን ማለት ነው። ርዕሰ ሊቃነ ጳጳሱ እንደ መለኮታዊ ሥልጣንና ሥነ ምግባራዊ ሞዴል በቤተ ክርስቲያኒቱ በአውሮፓ የፖለቲካ መድረክ ላይ ባቀረቧቸው ሐሳቦች አድጓል ብዬም አምናለሁ። ርዕሰ ሊቃነ ጳጳሳቱ ያለፈውን እንዳንመለከት በስፔን የካቶሊክ ባህላዊ ቅርስ ላይ ብቻ እንዳንመካ ነገር ግን የወደፊቱን እንድናይ ጋብዘውናል ሲሉ መልሰዋል። ጥያቄ 2 ይህንን የርዕሰ ሊቃነ ጳጳሳቱን ጥሪ እንዴት ይተረጉሙታል? እርሳቸው እንደሚሉት ቤተክርስቲያኒቱ ከጊዜ ወደ ጊዜ እየጨመረ የሚሄድ ፈተና እንደሚገጥማት አምናለሁ። እናም ይህ ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ከተናገሩት ጋር ቀጣይነት ያለው ነው። በዚህ የለውጥ ጊዜ በዚህ ልዩ ወቅት ቤተክርስቲያኒቱ በጣም ትክክለኛ ባህል፣ በጣም ትክክለኛ ልምዶች አሏት። ነገር ግን እነሱን መድገም አይጠበቅባትም። ከታሪክ መማር ማለት ነው። ነገር ግን ቋንቋችን መዋቅሮቻችንን መቀየርና ለሚነሱ አዳዲስ ተግዳሮቶች ምላሽ መስጠትን መቀጠል ማለት ነው። የርዕሰ ሊቃነ ጳጳሳቱ ጥሪዎች በዚህ መልኩ ይህንን መግለጫ በምዕመናን ጥሪና በቤተ ክርስቲያኒቱ ጉዞ ውስጥ በመሄድ ረገድ ለመርዳት ብርሃንና መመሪያ ነው ሲሉ ንግግራቸውን አጠናቀዋል።

0: አድማጮቻችን የዛሬው የረቡዕ የሰኔ 3 2018 ዓመተ ምህረት ዕለታዊ ስርጭታችን እዚህ ላይ በቃ።
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ለሰላም መስራት አስፈላጊ መሆኑን አጽንኦት ሰጥተው መግለጻቸውን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለባርሴሎና የበጎ አድራጎት ሰራተኞች ህይወት አብረን የምንጓዝበት መንገድ ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የሃኖይ ቅዱስ መስቀል ወዳጆች ገዳም መህቶች ለሰው ልጅ ክብር እንደሚገባ ወንጌል ይመሰክራል ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን የነው በሚላርስ የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችንና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ለጊዮርጊስ ከባልደረባችን ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁን በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ ለሰላም መስራት አስፈላጊ መሆኑን አጽንኦት ሰጥተው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ በባርሴሎና የቅዱስ ቤተሰብ ባዚሊካ ከድንጋይ ከቀለምና ከብርሃን የተሰራ የትምህርተ ክርስቶስ አስተምሮ ምስልን በመጠቀም የተናገሩት አማኞች የሆኑ ሰዎች ንጹሃን ሰዎችን መግደል ወይም የሚሰቃዩትን የሚያለቅሱትን ከድህነት የሚሸሹትን መተው እንደማይችሉ አጽንኦት ሰጥተው ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ በስፓኒሽ ቋንቋ ሳግራዳ ፋሚሊያ በአማርኛው የቅዱስ ቤተሰብ ባዚሊካ የሚያደርጉትን ጉብኝት የጀመሩት በመንበረ ታቦት ፊት ለፊት ሆነው በቅዱስ ቁርባን ፊት ለፊት በመጸለይ እና ባዚሊካው በስነ ህንጻ ብርሃን ቀለምና በመልክት አማካኝነት የክርስትና እምነትን ወደ ታላቅ መገለጫ የፈጠረውን የአቶ አንቶኒ ጋውዲ መቃብር በመጎብኘት ነው። የአቶ ጋውዲ ሞትና የኢየሱስ ክርስቶስ ግንብ በረከትን የሚከበርበት ሥርዓተ ቅዳሴ ሲያሳርጉ ርዕሰ ሊቃነ ጳጳሳቱ የወንጌልን የእምነት ጥሪ በማሰላሰል በክርስቶስ ላይ እውነተኛ እምነት ከአመጽ ከግድየለሽነትና ለሚሰቃዩ ሰዎች ቸልተኝነትን ከማሳየት ጋር የማይጣጣም መሆኑን አጽንኦት ሰጥተው ተናግረዋል። በካታላንና በስፓኒሽ ቋንቋዎች ባደረጉ ስብከት እኔ እርሱ እንደሆንኩ ካላመናችሁ በኃጢአታችሁ ትሞታላችሁ የዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ እንደተጠቀሰው ከሚለው ከዮሐንስ ወንጌል የተወሰደውን አንድ ጥቅስ ቅዱስነታቸው አስተውሰዋል። እነዚህ ጠንካራ ቃላት መሆናቸውን ነገር ግን የመዳን ግብዣም ጭምር መሆናቸውን አስተውለዋል። በኢየሱስ ማመንና ጦርነት ማድረግ እንደማይቻል አጽንኦት ሰጥተው የተናገሩት ቅዱስነታቸው በኢየሱስ ማመንና ንጹሃንን መግደል በተመሳሳይ ጊዜ ማድረግ አንችልም። በኢየሱስ ማመንና መከራ የሚደርስባቸውን የሚያለቅሱትንና ከድህነት የሚሸሹትን መተው አንችልም ሲሉ ቅዱስነታቸው ተናግረዋል። ከስፔን ጠቅላይ ሚኒስትር አቶ ፔድሮ ሳጄዝ ጋር ለንጉሥ ፊሊፔ 6ኛና ለንግሥት ለቲዚያ እንዲሁም ለፖለቲካና ለቤተ ክርስቲያን ባለሥልጣናት ሰላምታ ሲሰጡ የሳግራ ፋሚሊያ ባዚሊካ ወይም የቅዱስ ቤተሰብ ባዚሊካ በሮች እንደ ተዘረጉ ክንዶች በሮቹ እንደሚከፈቱ፣ ሁሉም ሰዎች ወደ ባዚሊካው እንዲገቡ እንደሚጋብዝ፣ የእግዚአብሔርን ቃል እንዲያዳምጡ እንደሚጋብዝ አጽንኦት ሰጥተው የተናገሩት ቅዱስነታቸው ይህም በጌታ የተወደድንና በቅዱስ ቁርባን ውስጥ ባለው ሕይወቱ የሚመግብ ቤተሰብ ያደርገናል ብለዋል። የሲቪልና ሃይማኖት መሪዎችን ሲያነጋግሩ ባዚሊካው ሰዎችን በእግዚአብሔር ቃልና በቅዱስ ቁርባን ዙሪያ የሚሰበስብ የአንድነት ምልክት ነው ያሉት ቅዱስነታቸው በስነ ህንጻው ላይ በመመስረት ቤተ ክርስቲያኑን ከብዙ ድንጋዮች ከተገነባው ሕያው ህንጻ ጋር አነጻጽረውታል። ክርስቶስም መሠረቷና ግቧ ነው ያሉት ቅዱስነታቸው የባዚሊካው ቀጣይነት ያለው ግንባታ ክርስቲያናዊ ሕይወትን የሚያመለክተው በእግዚአብሔር ያለማቋረጥ የሚጠናቀቅ ሥራ እንደሆነ አማኞችም በእቅዱ እንዲተባበሩ እንደሚጋብዝ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የባዚሊካውን ዲዛይን መንፈሳዊ ትርጉም አጉልተው ገልጸዋል። የፊት ገጾቹና አዲሱ የተባረከው የኢየሱስ ክርስቶስ ግንብ መስቀሉን እንደ ቤዛነት የተስፋና የመለኮታዊ ፍቅር ምልክት አድርገው እንደሚመለከቱ ቅዱስነታቸው አስታውሰዋል። በግንቡ ላይ ያለው ብርሃን ያለው መስቀል ለእምነት የሚታይ ምስክርነትና ለከተማዋ ምልክት ሆኖ ያገለግላል። ጥበብ እምነትን በመግለጽ ረገድ ልዩ ሚና እንደሚጫወት አጽንኦት ሰጥተው የገለጹት ቅዱስነታቸው ጎብኚዎች ክርስቶስን እንዲገናኙ የሚያደርጋቸውን መንፈሳዊ ጉዞ በመፍጠሩ የሥነ ሕንፃውን ሥራ ነዳፊ አቶ ጋውዲን አመስግነዋል። ስብከታቸውን ሲያጠናቅቁ ርዕሰ ሊቃነ ጳጳሳት ሊዮ የሳግራዳ ፋሚሊያ ወይም የቅዱስ ቤተሰብ ባዚሊካ ግንባታ የደገፉትን አመስግነዋል። እንዲሁም ባዚሊካውን እንደ የሥነ ሕንፃ ድንቅ ሥራና ኃይለኛ የወንጌል አገልግሎት መሣሪያ አድርገው ገልጸውታል። ምዕመናን ዐይኖቻቸውን ወደ ክርስቶስ እንዲያነሱ ብቻ ሳይሆን የተገለሉትን እና የሚሰቃዩትንም እንዲያነሱ አሳስበዋል። ይህም የባዚሊካ የተስፋና የበጎ አድራጎት ምልክት የክርስትናን ሕይወትና ምስክርነት እንዲመራ ያስችላቸዋል ካሉ በኋላ ቅዱስነታቸው ስብከታቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለባርሴሎና የበጎ አድራጎት ሠራተኞች ሕይወት አብረን የምንጓዝበት መንገድ ነው ማለታቸው ተገለጸ። በባርሴሎና ከሚገኙ የሀገረ ስብከት የበጎ አድራጎት ሠራተኞችና የካሪታስ ድርጅት ጋር ባደረጉት ስብሰባ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ስቃይ፣ ይቅርታና የሕይወት ትርጉም በአንድ ትንሽ ልጅ የቀረቡትን ጥያቄዎችን ይመልሳሉ። እውነተኛ በጎ አድራጎት የሚጀምረው ክርስቶስን በእያንዳንዱ ሰው ውስጥ በማወጅ መሆኑን ለክርስቲያኖች ገልጸዋል። አንድ ልጅ ስለ ሕይወት፣ ስቃይና ይቅርታና እንዲሁም የእግዚአብሔር እቅዶችን ያነሳቸውን ጥያቄ ረቡዕ ሰኔ 3 2018 ዓ.ም ከሰዓት በኋላ በባርሴሎና በሚገኘው የቤተ ክርስቲያኗ የበጎ አድራጎት ማዕከል መካከል በርዕሰ ሊቃነ ጳጳሳት ሊዮ 14ኛና በባርሴሎና ውስጥ ላለው የቤተ ክርስቲያኗ የበጎ አድራጎት ማዕከል የግል ግንኙነት መንገድ ከፍተዋል። ርዕሰ ሊቃነ ጳጳሳቱ ወደ ስፔን ባደረጉት ሐዋርያዊ ጉብኝት በአምስተኛው ቀን በቅዱስ አጎስቲኖስ ቤተ ክርስቲያን ውስጥ የሀገረ ስብከት የበጎ አድራጎትና የካሪታስ ድርጅቶች ሠራተኞች ጋር ከተገናኙ በኋላ ርዕሰ ሊቃነ ጳጳሳቱ ድሆችን፣ አረጋውያንን፣ ስደተኞችንና የተገለሉትን ሰዎች በማገልገል ላይ ከተሰማሩ ሰዎች ምስክርነትን አዳምጠዋል። ሬንሶ በተባለ የስድስት ዓመት ልጅ የተጻፈ ደብዳቤ ምላሽ ከመስጠታቸው በፊት ማለት ነው። ነገር ግን የሕፃኑ ጥያቄዎች ከመቅረባቸው በፊት ርዕሰ ሊቃነ ጳጳሳት ሊዮ በዙሪያቸው ለተሰበሰቡ ማኅበረሰብ ያላቸውን ምስጋናና ፍቅር ለመግለጽ ጊዜ የወሰዱ ሲሆን እዚህ በእውነት ቤት ውስጥ እንደሆንኩ ይሰማኛል ብለዋል። የቅዱስ አጎስጢኖስ ቤተ ክርስቲያን እንደ ቅዱስ አጎስጢኖስ ማኅበር አባል ለእርሳቸው ልዩ ጠቀሜታ እንዳለው አምነው ሲቀበሉ ርዕሰ ሊቃነ ጳጳሳቱ ከአርባ ዓመታት በላይ የቆየ የግል ትዝታን አጋርተዋል። ለመጀመሪያ ጊዜ ወደዚህ ቤተ ክርስቲያን የመጣሁት እንደ አውሮፓውያኑ የቀን አቆጣጠር በ1984 ዓ.ም ነበር ሲሉ አስታውሰዋል። ከሮም ወደ ሊዮን በምድር እየተጓዝኩ ነበር። እናም በባርሴሎና የቅዱስ አጎስጢኖስ ቤተ ክርስቲያን አለ፣ እንጎብኘው አልኩኝ። ዛሬ ግን ክፍት ነው። እናም በወቅቱ እጅግ በጣም ደስ ብሎኝ ነበር ሲሉ ቅዱስነታቸው አክለው ገልጸዋል። የአጎስጢኖስ ማኅበረሰብና እዚህ የሚኖሩ ብዙ ሰዎች ያሉበት እግዚአብሔርን የሚያወድሱ በዚህ ቤተ ክርስቲያንና በማኅበራዊ አገልግሎት አማካኝነት ማኅበረሰቡን ተቀባይነት የሚያገኙና ውህደትን የሚያገኙ ቤተ ክርስቲያን ማግኘት እንዴት ውብ ነው! ሁላችሁንም በእውነት አመሰግናለሁ ሲሉ ቅዱስነታቸው ተናግረዋል። ሬንዞ የተባለ የስድስት ዓመት ልጅ ለርዕሰ ሊቃነ ጳጳሱ ካቀረባቸው ጥያቄዎች መካከል ስለ እግር ኳስ አንዱ ነበር። ቴኒስ ተመራጭ ስፖርታቸው እንደሆነ ቢያምኑም ርዕሰ ሊቃነ ጳጳሳት ሊዮ በፔሩ ያሳለፏቸውን ዓመታት በደስታ ተናግረው የአካባቢውን የእግር ኳስ ቡድኖችን ተከትለው ከዘራ ክህነት ተማሪዎች ጋር መጫወታቸውን ገልጸዋል። ትንሽ ስፖርት ለሁሉም ሰው ጥሩ ነው ብለዋል። ጤንነታችንን በአካል በአእምሮና በነፍስ ለመጠበቅ መንገዶችን መፈለግ አለብን ሲሉም አክለው ቅዱስነታቸው ተናግረዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን ነው። የሃኖይ ቅዱስ መስቀል ወዳጆች ገዳም እህቶች ለሰው ልጅ ክብር እንደሚገባ ወንጌል ይመሰክራል ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የቪየትናም ዋና ከተማ ከሆነችው ሃኖይ ከተማ ውጪ በሀገሪቷ ሰሜናዊ ክልል ውስጥ የሚገኙት የቅዱስ መስቀል ወዳጆች ገዳም እህቶች እጅግ የተገለሉ ሰዎችን ሰብአዊ ክብር ለማበረታታትና ለመጠበቅ የእግዚአብሔርን ፍቅር እያጋሩ እንደሚገኝ ተገልጿል። በዘመናዊቷ ቪየትናም ሰዎች ከጊዜ ወደ ጊዜ በቁሳዊ እሴቶች ላይ ያተኮሩበትና በአቋራጭ ሀብትን የማግኘት ፍላጎት እየጨመረ በመጣበት በአሁኑ ወቅት ለጋራ ጥቅም መቆርቆርና ለሰብአዊ ክብር እውቅና መስጠት እየቀነሰ መምጣቱ የተነገረ ሲሆን በዚህም የተነሳ የራስ ወዳድነት አዝማሚያ እየተንሰራፋ በመምጣቱ በእነዚህ ግቦች መንገድ ላይ የሚቆሙትን ሰዎች ማግለል እየተስተዋለ መምጣቱ ተነግሯል። በጣም ተጋላጭ ከሆኑት መካከል ለህብረተሰቡ ምንም የማይጠቅሙ ሸክም ተደርገው የሚታዩት አካል ጉዳተኞችና አዛውንቶች ሲሆኑ በተለይም የወንድ የበላይነትን በሚያከብር ማህበረሰብ ውስጥ ያሉ ሴት ልጆችና ሕፃናት እንዲሁም በቪየትናም ገጠራማ አካባቢዎች የሚኖሩ ድሆችና አናሳ ጎሳዎች የችግሩ ሰለባ መሆናቸው ተነግሯል። እነዚህን ችግሮች ለመቅረፍ የሃኖይ የቅዱስ መስቀል ወዳጆች ማህበር እህቶች በአከባቢው ላይ በሚሰጡ ታዋራዊ አገልግሎት በህብረተሰቡ ውስጥ ያላቸው አቋም ወይም ሁኔታ ምንም ይሁን ምን የሁሉንም ሰው ትክክለኛ ሰብአዊ ክብር እንደሚገነዘቡ የተነገረ ሲሆን ይህ በመሆኑም ምክንያት የማህበሩ እህቶች የድሆችን የተገለሉትን ያረጋውያንንና ጥበቃ የሌላቸውን ሰዎች ክብር ለመገንዘብና ለማክበር ደከመኝ ሰለቸኝ ሳይሉ እየሰሩ እንደሚገኝ ተገልጿል። የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች የተገለሉ ሰዎችን ስቃይ ለመቅረፍና ሰብአዊ ክብራቸውን ለማስጠበቅ በአይነቱ ልዩ የሆነ የፍቅር ቤት የተሰኘ የማህበረሰብ ተቋም በመክፈት የበኩላቸውን አስተዋጽኦ እያደረጉ እንደሚገኝ ተገልጿል። ገዳማውያን እህቶቹ በዚህ ቤት ውስጥ አስቸጋሪ ህይወትና ሁኔታዎች ውስጥ የሚገኙትን አይነ ስውራንን፣ የነርቭ ችግር ያለባቸውንና በተለያየ ምክንያት አካለ ስንኩል የሆኑ ሰዎችን፣ የመሳሰሉ ረዳት የሌላቸው አካል ጉዳተኞችንና አረጋውያንን የሚቀበሉ ሲሆን በዚህ ረገድ የፍቅር ቤት ተብሎ በሚጠራው ወደዚህ ማዕከል የሚመጡ ሰዎች በእህቶቹ እንክብካቤ እንደሚደረግላቸው ተነግሯል። ወደዚህ ማዕከል የሚመጡ ሰዎች አስቸጋሪ ሁኔታዎች የገጠሟቸው ወይም በቤተሰቦቻቸው እንክብካቤ የማይደረግላቸው ሰዎች መሆናቸውን የገለጹት በማዕከሉ ውስጥ የሚሰሩት እህት ፎንግ ንጉዌን በዚህ ምክንያት የተጎጂዎቹ ቤተሰብ አባላት ልጃቸውን ወይም ዘመዶቻቸውን ለእህቶቹ አደራ እንደሚሰጡም አስረድተዋል። እህት ፎንግ በዚህ ማዕከል ውስጥ ገዳማውያቱ በተቻለ መጠን ሰዎቹ ራሳቸውን እንዴት መንከባከብ እንደሚችሉ በትዕግስት እንደሚያስተምሯቸው ገልጸው በዚህ ቤት ውስጥ ለሚኖሩና ተመላላሽ ለሆኑ ሰዎች ገዳማውያት እህቶቹ ዕለታዊ መስዋዕተ ቅዳሴ ላይ ምግብ ማዘጋጀት፣ ለሽያጭ የሚቀርቡ በእጅ የተሰሩ ዕቃዎችና ጣፋጭ ምግቦችን ማዘጋጀትን የመሳሰሉ የዕለት ተዕለት የቤት ውስጥ እንቅስቃሴዎች ውስጥ እንዲሳተፉ ያበረታታቸዋል ተብሏል። እነዚህ ተግባራት ልጆች በመንፈሳዊ ህይወታቸው እንዲያድጉ ብቻ ሳይሆን ከማህበራዊ ህይወት ጋር እንዲዋሃዱ ያደርጓቸዋል የተባለ ሲሆን በዚህ ሁኔታ የእግዚአብሔርን ፍቅር እየተለማመዱ ለማህበረሰቡና በዚህ ቤት ውስጥ ለሚኖሩ ሌሎች ሰዎች ጠቃሚ እንደሆኑ ይገነዘባሉም ተብሏል። ከዚህም በተጨማሪ አብሮነትን ለማጎልበትና አብረዋቸው በፍቅር ቤት ውስጥ ከሚኖሩ ሰዎች ጋር የመተሳሰብና የመረዳዳት ባህልን እንዲያዳብሩ ገዳማውያት እህቶቹ እንደሚያበረታታቸው፣ ለአብነትም ቢያንስ ከሌሎች በጥንካሬ የተሻሉ ሰዎች አካል ጉዳተኞችን እንዲረዱ እንዲሁም መራመድ የሚችሉት በዊልቸር የሚንቀሳቀሱትን እንዲያግዙ እንደሚያበረታቱ የተገለጸ ሲሆን በእነዚህ ትናንሽ ምልክቶች አማካይነት በማዕከሉ ውስጥ የሚገኙ ሰዎች በሌሎች ዘንድ እንደሚወደዱ፣ እንክብካቤ እንደሚደረግላቸውና በአነስተኛ ማህበረሰባቸው ውስጥ ጠቃሚ ሰዎች መሆናቸው እንዲሰማቸው ይደረጋል ተብሏል። ከዚህም ባሻገር የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች ለድሆች የጤና አገልግሎትን እንደሚሰጡ የተገለጸ ሲሆን በዚህም መሰረት የቺሎንግ ማህበረሰብ በሃኖይ የቅዱስ መስቀል ወዳጆች ጉባኤ ከሚደገፉት ውስጥ አንዱ እንደሆነና በማዕከሉ ውስጥ ገዳማውያን እህቶቹ የጤና ምርመራ ቀናትን በማዘጋጀት በካቶሊኮችና ካቶሊክ ባልሆኑ መካከል ልዩነት ሳይፈጥሩ ለአካባቢው ህሙማን ነፃ መድኃኒት እንደሚሰጡም ተገልጿል። እነዚህ የገዳማውያኑ ጥረቶች ሀብታቸውንና ጊዜያቸውን በሚሰጡ በጎ አድራጊዎች እንደሚደገፉ፣ ከዚህም በተጨማሪም እህቶቹ ዘወትር ቅዳሜ ማንነታቸው ምንም ይሁን ምን የሚንከባከቧቸው ዘመድ የሌላቸው አረጋውያንና አካል ጉዳተኞች ነፃ የጤና ምርመራ እንዲያገኙና መድኃኒት እንዲወስዱ በደስታ እንደሚቀበሏቸው ተነግሯል። ይህ አገልግሎት በሕክምና ድጋፍ ብቻ የተገደበ ሳይሆን ምግብ ከሚያቀርቡላቸው እህቶች ጋር እንዲገናኙ የሚደረግ ግብዣም እንደሚጨምር የተነገረ ሲሆን ከዚህም ባለፈ ገዳማውያቱ በመንደሩና በአቅራቢያው ያሉ አረጋውያንን በታማኝነት እንደሚጎበኙና እነዚህ የጉብኝት መርሃ ግብሮች ለበርካታ ድሆች ወሳኝ መሆናቸው ብሎም እነዚህ ፕሮግራሞች ባይኖሩ በእነዚህ አካባቢዎች የሚኖሩ በርካታ ሰዎች በተለያዩ በሽታዎች እንደሚጎዱም ተገልጿል። የጌታችን ኢየሱስ ክርስቶስን ፈለግ በመከተል የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች የኢየሱስ ክርስቶስን የማዳን ተልእኮ ለማስቀጠል ለተረሱ ሰዎች የተዘረጉ እጆች፣ ልቦች፣ አእምሮች፣ አፎችና እግሮች የመሆን ኃላፊነት እንዳለባቸው የተገለጸ ሲሆን እነዚህ አገልግሎቶች ለድሆች ፍቅርን በማካፈል በመርዳትና በተለይም ሰብአዊ ክብርን በመጠበቅ ቅድሚያ የሚሰጡ ተመራጭ መገለጫዎች ናቸውም ተብሏል። የገዳማውያቱ ተልእኮ በዋናነት በህብረተሰቡና በቤተ ክርስቲያን ውስጥ የሚገኙ ተጎጂዎችን ሰብአዊ ክብር ከፍ በማድረግ የጉባኤውን መስራች የሆኑትን የብፁዕ አቡነ ላምበርት ዴ ላሞቴ የቅዱስ መስቀል ወዳጆች ገዳም እህቶች የሕዝባቸውን ስቃይ ለመካፈልና ለማጽናናት ርኅሩ ልብ እንዲኖራቸው እንዲሁም የተሰቀለውን የጌታችን ኢየሱስ ክርስቶስን የሚታዩ እጆች መምሰል እንዳለባቸው ያስተማሩትን አስተምህሮ ማሳካት እንደሆነ የተገለጸ ሲሆን፣ ሆኖም ግን ገዳማውያኑ ይህንን አገልግሎት በቪየትናምና በውጭ አገራት ካሉት በርካታ በጎ አድራጊዎቻቸው ትብብርና ድጋፍ ውጪ ማሳካት እንደማይችሉም ተገልጿል። ከዚህም ባሻገር እነዚህ አገልግሎቶች እህቶቹ ጌታችን ኢየሱስ ክርስቶስ እርስ በእርስ እንድንዋደድ ለሰጠው ትእዛዝ ምላሽ የሚሰጡበት፣ በእያንዳንዱ ሰው ውስጥ የእግዚአብሔር መገኘት የሚያሳዩበት፣ እንዲሁም ከክርስቶስ ጋር ያላቸውን ግንኙነት የሚያሳድጉበት አገልግሎት እንደሆነ የተነገረ ሲሆን፣ ይህም በመሆኑ ጌታችን ኢየሱስ ክርስቶስ ቢያንስ የምናደርገውን ሁሉ ለእርሱ እንደምናደርግ ያስታውሰናል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4/2018 ዓመተ ምሕረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን አሁንም ከወዲሁ በድጋሚ እንጋብዛለን። Thank you.

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን መጽሐፍ ቅዱስን በተመለከተ የቀረበውን አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

መጽሐፍ ቅዱስ መጽሐፍ ቅዱስ እነተን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገው ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰውን መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃለ እግዚአብሔር ይኸውም የተጻፈው ወይም ድምፅ አልባ ቃል ሳይሆን ሥጋ የለበሰና ሕያው ቃል ነው፣ እምነትም ነው ይለናል ቅዱስ በርናርዶስ ዘክሌርቮ። መጽሐፍ ቅዱስ የሚነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት በሚከተሉት ሦስት መመዘኛዎች መሠረት ነው። ተራ ቁጥር 1 መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መነበብ ይኖርበታል። ተራ ቁጥር 2 በቤተ ክርስቲያን ሕያው ትውፊት ውስጥ ሆኖ መነበብ አለበት። ተራ ቁጥር 3 ለእምነት መመሳሰል ማለትም በራሳቸው በእምነት እውነቶች መካከል ላለው ውስጣዊ ኅብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካይነት የተቀበለቻቸው የቅዱስ መጽሐፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ኪዳን እና 27 የአዲስ ኪዳን መጽሐፍትን ያካተተ ነው። ብሉይ ኪዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች ብሉይ ኪዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ኪዳን መጽሐፍት ሁሉ በመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጽሐፍት የእግዚአብሔር አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የተጻፉትም ከሁሉም በላይ የመድኃኔ ዓለም ክርስቶስ መምጣት ለማዘጋጀት ነው። አዲስ ኪዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ኪዳን የመለኮታዊ ራእይና የመጨረሻ እውነትን ያሳውቀናል። በአዲስ ኪዳን ውስጥ የሚገኙት አራቱ ማለትም የማቴዎስ፣ የማርቆስ፣ የሉቃስና የዮሐንስ ወንጌሎች የኢየሱስ ሕይወትንና ትምህርት ዋና ምስክሮች በመሆናቸው የቅዱሳት መጻሕፍት ሁሉ እምብርት ናቸው። በመሆኑም በቤተ ክርስቲያን ውስጥ ልዩ ቦታ አላቸው። በብሉይና በአዲስ ኪዳን መካከል ያለው አንድነት ምንድን ነው? የእግዚአብሔር ቃል አንድ እስከሆነ ድረስ መጽሐፍ ቅዱስም አንድ ነው። የእግዚአብሔር የማዳን ዕቅድ አንድ ነው። የሁለቱም ኪዳናት መለኮታዊ ቅስቀሳ አንድ ነው። ብሉይ ኪዳን ለአዲስ ኪዳን ማዘጋጃ ሲሆን፣ አዲስ ኪዳን ደግሞ የብሉይ ኪዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጣል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት እንደተናገረው ለእግሬ መብራት ለመንገዴ ብርሃን ነው ይለናል መዝሙር 119 ቁጥር 105 ላይ። ስለዚህ ቤተ ክርስቲያን ሁሉም ሰው መጽሐፍ ቅዱስን ዘወትር እንዲያነብ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና ቅዱስ ጀሮም እንደሚናገረው

ክቡራንና ክቡራት አድማጮቻችን ቀደም ሲል ያሰማናችሁ መጽሐፍ ቅዱስን በተመለከተ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግመኛ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመ መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ መሆኑን ለመግለጽ እንወዳለን። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እያመሰገንን በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

አድማጮቻችን የዛሬው የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ተመረተ ለታዊ ስርጭታችንን ነው። የዛሬውን የሐሙስ የሰኔ 4 2018 ዓ.ም ተመረተ ለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

ርዕሰ ሊቃነ ጳጳሳት ሊዮ ለሰላም መስራት አስፈላጊ መሆኑን አጽንኦት ሰጥተው መግለጻቸውን የሚያመለክት ዜና በቅድሚያ ወደ እናንተ አድማጮቻችን እናደርሳለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለባርሴሎና የበጎ አድራጎት ሰራተኞች ህይወት አብረን የምንጓዝበት መንገድ ነው ማለታቸው መገለጹን የሚያመለክት ዜና በክፍሉ ለስርጭታችን ወደ እናንተ አድማጮቻችን እናደርሳለን። የሃኖይ ቅዱስ መስቀል ወዳጆች ገዳም መህቶች ለሰው ልጅ ክብር እንደሚገባ ወንጌል ይመሰክራል ማለታቸው መገለጹን የሚያመለክት ዜና በክፍል 3 ስርጭታችን ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ወደ እናንተ አድማጮቻችን እናደርሳለን። እንግዲህ አድማጮቻችን እነዚህ ቀደም ሲል ያስተዋወቅናችሁ በዛሬው ለስርጭታችን በቀደም ተከተል ወደ እናንተ አድማጮቻችን የምናደርሳቸው ለታዊ ዝግጅቶቻችንና ዘገባዎቻችን ይሆናሉ። የዛሬው ለተረኛ አስተናጋጃችሁ እኔ መብራቱ ኃይለ ጊዮርጊስ ከባልደረባችን ዘላለም ኃይሉ ጋር በጋራ በመሆን ነው። አብራችሁ በመሆን እንድትከታተሉን አሁንም በድጋሚ እንጋብዛለን።

0: ርዕሰ ሊቃነ ጳጳሳት ሊዮ ለሰላም መስራት አስፈላጊ መሆኑን አጽንኦት ሰጥተው ገልጸዋል። ርዕሰ ሊቃነ ጳጳሳት ሊዮ በባርሴሎና የቅዱስ ቤተሰብ ባዚሊካ ከድንጋይ ከቀለምና ከብርሃን የተሰራ የትምህርተ ክርስቶስ አስተምሮ ምስልን በመጠቀም የተናገሩት አማኞች የሆኑ ሰዎች ንጹሃን ሰዎችን መግደል ወይም የሚሰቃዩትን የሚያለቅሱትን ከድህነት የሚሸሹትን መተው እንደማይችሉ አጽንኦት ሰጥተው ቅዱስነታቸው ተናግረዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ወደ በስፓኒሽ ቋንቋ ሳግራዳ ፋሚሊያ በአማርኛው የቅዱስ ቤተሰብ ባዚሊካ የሚያደርጉትን ጉብኝት የጀመሩት በመንበረ ታቦት ፊት ለፊት ሆነው በቅዱስ ቁርባን ፊት ለፊት በመጸለይ እና ባዚሊካው በስነ ህንጻ ብርሃን ቀለምና በመልክት አማካኝነት የክርስትና እምነትን ወደ ታላቅ መገለጫ የፈጠረውን የአቶ አንቶኒ ጋውዲ መቃብር በመጎብኘት ነው። የአቶ ጋውዲ ሞትና የኢየሱስ ክርስቶስ ግንብ በረከትን የሚከበርበት ሥርዓተ ቅዳሴ ሲያሳርጉ ርዕሰ ሊቃነ ጳጳሳቱ የወንጌልን የእምነት ጥሪ በማሰላሰል በክርስቶስ ላይ እውነተኛ እምነት ከአመጽ ከግድየለሽነትና ለሚሰቃዩ ሰዎች ቸልተኝነትን ከማሳየት ጋር የማይጣጣም መሆኑን አጽንኦት ሰጥተው ተናግረዋል። በካታላንና በስፓኒሽ ቋንቋዎች ባደረጉ ስብከት እኔ እርሱ እንደሆንኩ ካላመናችሁ በኃጢአታችሁ ትሞታላችሁ የዮሐንስ ወንጌል ምዕራፍ 8 ቁጥር 24 ላይ እንደተጠቀሰው ከሚለው ከዮሐንስ ወንጌል የተወሰደውን አንድ ጥቅስ ቅዱስነታቸው አስተውሰዋል። እነዚህ ጠንካራ ቃላት መሆናቸውን ነገር ግን የመዳን ግብዣም ጭምር መሆናቸውን አስተውለዋል። በኢየሱስ ማመንና ጦርነት ማድረግ እንደማይቻል አጽንኦት ሰጥተው የተናገሩት ቅዱስነታቸው በኢየሱስ ማመንና ንጹሃንን መግደል በተመሳሳይ ጊዜ ማድረግ አንችልም። በኢየሱስ ማመንና መከራ የሚደርስባቸውን የሚያለቅሱትንና ከድህነት የሚሸሹትን መተው አንችልም ሲሉ ቅዱስነታቸው ተናግረዋል። ከስፔን ጠቅላይ ሚኒስትር አቶ ፔድሮ ሳጄዝ ጋር ለንጉሥ ፊሊፔ 6ኛና ለንግሥት ለቲዚያ እንዲሁም ለፖለቲካና ለቤተ ክርስቲያን ባለሥልጣናት ሰላምታ ሲሰጡ የሳግራ ፋሚሊያ ባዚሊካ ወይም የቅዱስ ቤተሰብ ባዚሊካ በሮች እንደ ተዘረጉ ክንዶች በሮቹ እንደሚከፈቱ፣ ሁሉም ሰዎች ወደ ባዚሊካው እንዲገቡ እንደሚጋብዝ፣ የእግዚአብሔርን ቃል እንዲያዳምጡ እንደሚጋብዝ አጽንኦት ሰጥተው የተናገሩት ቅዱስነታቸው ይህም በጌታ የተወደድንና በቅዱስ ቁርባን ውስጥ ባለው ሕይወቱ የሚመግብ ቤተሰብ ያደርገናል ብለዋል። የሲቪልና ሃይማኖት መሪዎችን ሲያነጋግሩ ባዚሊካው ሰዎችን በእግዚአብሔር ቃልና በቅዱስ ቁርባን ዙሪያ የሚሰበስብ የአንድነት ምልክት ነው ያሉት ቅዱስነታቸው በስነ ህንጻው ላይ በመመስረት ቤተ ክርስቲያኑን ከብዙ ድንጋዮች ከተገነባ ሕያው ህንጻ ጋር አነጻጽረውታል። ክርስቶስም መሠረቷና ግቧ ነው ያሉት ቅዱስነታቸው የባዚሊካው ቀጣይነት ያለው ግንባታ ክርስቲያናዊ ሕይወትን የሚያመለክተው በእግዚአብሔር ያለማቋረጥ የሚጠናቀቅ ሥራ እንደሆነ አማኞችም በእቅዱ እንዲተባበሩ እንደሚጋብዝ ተናግረዋል። ርዕሰ ሊቃነ ጳጳሳቱ የባዚሊካውን ዲዛይን መንፈሳዊ ትርጉም አጉልተው ገልጸዋል። የፊት ገጾቹና አዲሱ የተባረከው የኢየሱስ ክርስቶስ ግንብ መስቀሉን እንደ ቤዛነት የተስፋና የመለኮታዊ ፍቅር ምልክት አድርገው እንደሚመለከቱ ቅዱስነታቸው አስታውሰዋል። በግንቡ ላይ ያለው ብርሃን ያለው መስቀል ለእምነት የሚታይ ምስክርነትና ለከተማዋ ምልክት ሆኖ ያገለግላል። ጥበብ እምነትን በመግለጽ ረገድ ልዩ ሚና እንደሚጫወት አጽንኦት ሰጥተው የገለጹት ቅዱስነታቸው ጎብኚዎች ክርስቶስን እንዲገናኙ የሚያደርጋቸውን መንፈሳዊ ጉዞ በመፍጠሩ የሥነ ሕንፃውን ሥራ ነዳፊ አቶ ጋውዲን አመስግነዋል። ስብከታቸውን ሲያጠናቅቁ ርዕሰ ሊቃነ ጳጳሳት ሊዮ የሳግራዳ ፋሚሊያ ወይም የቅዱስ ቤተሰብ ባዚሊካ ግንባታ የደገፉትን አመስግነዋል። እንዲሁም ባዚሊካውን እንደ የሥነ ሕንፃ ድንቅ ሥራና ኃይለኛ የወንጌል አገልግሎት መሣሪያ አድርገው ገልጸውታል። ምዕመናን ዐይኖቻቸውን ወደ ክርስቶስ እንዲያነሱ ብቻ ሳይሆን የተገለሉትን እና የሚሰቃዩትንም እንዲያነሱ አሳስበዋል። ይህም የባዚሊካ የተስፋና የበጎ አድራጎት ምልክት የክርስትናን ሕይወትና ምስክርነት እንዲመራ ያስችላቸዋል ካሉ በኋላ ቅዱስነታቸው ስብከታቸውን አጠናቀዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለባርሴሎና የበጎ አድራጎት ሠራተኞች ሕይወት አብረን የምንጓዝበት መንገድ ነው ማለታቸው ተገለጸ። በባርሴሎና ከሚገኙ የሀገረ ስብከት የበጎ አድራጎት ሠራተኞችና የካሪታስ ድርጅት ጋር ባደረጉት ስብሰባ ላይ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለ ስቃይ፣ ይቅርታና የሕይወት ትርጉም በአንድ ትንሽ ልጅ የቀረቡትን ጥያቄዎችን ይመልሳሉ። ሁለተኛ በጎ አድራጎት የሚጀምረው ክርስቶስን በእያንዳንዱ ሰው ውስጥ በማወጅ መሆኑን ለክርስቲያኖች ገልጸዋል። አንድ ልጅ ስለ ሕይወት፣ ስቃይና ይቅርታና እንዲሁም የእግዚአብሔር እቅዶችን ያነሳቸውን ጥያቄ ረቡዕ ሰኔ 3 2018 ዓ.ም ከሰዓት በኋላ በባርሴሎና በሚገኘው የቤተ ክርስቲያኗ የበጎ አድራጎት ማዕከል መካከል በርዕሰ ሊቃነ ጳጳሳት ሊዮ 14ኛና በባርሴሎና ውስጥ ላለው የቤተ ክርስቲያኗ የበጎ አድራጎት ማዕከል የግል ግንኙነት መንገድ ከፍተዋል። ርዕሰ ሊቃነ ጳጳሳቱ ወደ ስፔን ባደረጉት ሐዋርያዊ ጉብኝት በአምስተኛው ቀን በቅዱስ አጎስቲኖስ ቤተ ክርስቲያን ውስጥ የሀገረ ስብከት የበጎ አድራጎትና የካሪታስ ድርጅቶች ሠራተኞች ጋር ከተገናኙ በኋላ ርዕሰ ሊቃነ ጳጳሳቱ ድሆችን፣ አረጋውያንን፣ ስደተኞችንና የተገለሉትን ሰዎች በማገልገል ላይ ከተሰማሩ ሰዎች ምስክርነትን አዳምጠዋል። ሬንሶ በተባለ የስድስት ዓመት ልጅ የተጻፈ ደብዳቤ ምላሽ ከመስጠታቸው በፊት ማለት ነው። ነገር ግን የሕፃኑ ጥያቄዎች ከመቅረባቸው በፊት ርዕሰ ሊቃነ ጳጳሳት ሊዮ በዙሪያቸው ለተሰበሰቡ ማኅበረሰብ ያላቸውን ምስጋናና ፍቅር ለመግለጽ ጊዜ የወሰዱ ሲሆን እዚህ በእውነት ቤት ውስጥ እንደሆንኩ ይሰማኛል ብለዋል። የቅዱስ አጎስጢኖስ ቤተ ክርስቲያን እንደ ቅዱስ አጎስጢኖስ ማኅበር አባል ለእርሳቸው ልዩ ጠቀሜታ እንዳለው አምነው ሲቀበሉ ርዕሰ ሊቃነ ጳጳሳቱ ከአርባ ዓመታት በላይ የቆየ የግል ትዝታን አጋርተዋል። ለመጀመሪያ ጊዜ ወደዚህ ቤተ ክርስቲያን የመጣሁት እንደ አውሮፓውያኑ የቀን አቆጣጠር በ1984 ዓ ም ነበር ሲሉ አስታውሰዋል። ከሮም ወደ ሊዮን በምድር እየተጓዝኩ ነበር። እናም በባርሴሎና የቅዱስ አጎስጢኖስ ቤተ ክርስቲያን አለ፣ እንጎብኘው አልኩኝ። ዛሬ ግን ክፍት ነው። እናም በወቅቱ እጅግ በጣም ደስ ብሎኝ ነበር ሲሉ ቅዱስነታቸው አክለው ገልጸዋል። የአጎስጢኖስ ማኅበረሰብና እዚህ የሚኖሩ ብዙ ሰዎች ያሉበት እግዚአብሔርን የሚያወድሱ በዚህ ቤተ ክርስቲያንና በማኅበራዊ አገልግሎት አማካኝነት ማኅበረሰቡን ተቀባይነት የሚያገኙና ውህደትን የሚያገኙ ቤተ ክርስቲያን ማግኘት እንዴት ውብ ነው! ሁላችሁንም በእውነት አመሰግናለሁ ሲሉ ቅዱስነታቸው ተናግረዋል። ሬንዞ የተባለ የስድስት ዓመት ልጅ ለርዕሰ ሊቃነ ጳጳሱ ካቀረባቸው ጥያቄዎች መካከል ስለ እግር ኳስ አንዱ ነበር። ቴኒስ ተመራጭ ስፖርታቸው እንደሆነ ቢያምኑም ርዕሰ ሊቃነ ጳጳሳት ሊዮ በፔሩ ያሳለፏቸውን ዓመታት በደስታ ተናግረው የአካባቢውን የእግር ኳስ ቡድኖችን ተከትለው ከዘራ ክህነት ተማሪዎች ጋር መጫወታቸውን ገልጸዋል። ትንሽ ስፖርት ለሁሉም ሰው ጥሩ ነው ብለዋል። ጤንነታችንን በአካል በአእምሮና በነፍስ ለመጠበቅ መንገዶችን መፈለግ አለብን ሲሉም አክለው ቅዱስነታቸው ተናግረዋል። አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችንን ነው። የሃኖይ ቅዱስ መስቀል ወዳጆች ገዳም እህቶች ለሰው ልጅ ክብር እንደሚገባ ወንጌል ይመሰክራል ማለታቸው ተገለጸ። ለዚህ ዜና ዝርዝር ባልደረባችን ዘላለም ኃይሉ።
1: የቪየትናም ዋና ከተማ ከሆነችው ሃኖይ ከተማ ውጪ በሀገሪቷ ሰሜናዊ ክልል ውስጥ የሚገኙት የቅዱስ መስቀል ወዳጆች ገዳም እህቶች እጅግ የተገለሉ ሰዎችን ሰብአዊ ክብር ለማበረታታትና ለመጠበቅ የእግዚአብሔርን ፍቅር እያጋሩ እንደሚገኝ ተገልጿል። በዘመናዊቷ ቪየትናም ሰዎች ከጊዜ ወደ ጊዜ በቁሳዊ እሴቶች ላይ ያተኮሩበትና በአቋራጭ ሀብትን የማግኘት ፍላጎት እየጨመረ በመጣበት በአሁኑ ወቅት ለጋራ ጥቅም መቆርቆርና ለሰብአዊ ክብር እውቅና መስጠት እየቀነሰ መምጣቱ የተነገረ ሲሆን በዚህም የተነሳ የራስ ወዳድነት አዝማሚያ እየተንሰራፋ በመምጣቱ በእነዚህ ግቦች መንገድ ላይ የሚቆሙትን ሰዎች ማግለል እየተስተዋለ መምጣቱ ተነግሯል። በጣም ተጋላጭ ከሆኑት መካከል ለህብረተሰቡ ምንም የማይጠቅሙ ሸክም ተደርገው የሚታዩት አካል ጉዳተኞችና አዛውንቶች ሲሆኑ በተለይም የወንድ የበላይነትን በሚያከብር ማህበረሰብ ውስጥ ያሉ ሴት ልጆችና ሕፃናት እንዲሁም በቪየትናም ገጠራማ አካባቢዎች የሚኖሩ ድሆችና አናሳ ጎሳዎች የችግሩ ሰለባ መሆናቸው ተነግሯል። እነዚህን ችግሮች ለመቅረፍ የሃኖይ የቅዱስ መስቀል ወዳጆች ማህበር እህቶች በአከባቢው ላይ በሚሰጡ ታዋራዊ አገልግሎት በህብረተሰቡ ውስጥ ያላቸው አቋም ወይም ሁኔታ ምንም ይሁን ምን የሁሉንም ሰው ትክክለኛ ሰብአዊ ክብር እንደሚገነዘቡ የተነገረ ሲሆን ይህ በመሆኑም ምክንያት የማህበሩ እህቶች የድሆችን የተገለሉትን ያረጋውያንንና ጥበቃ የሌላቸውን ሰዎች ክብር ለመገንዘብና ለማክበር ደከመኝ ሰለቸኝ ሳይሉ እየሰሩ እንደሚገኝ ተገልጿል። የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች የተገለሉ ሰዎችን ስቃይ ለመቅረፍና ሰብአዊ ክብራቸውን ለማስጠበቅ በአይነቱ ልዩ የሆነ የፍቅር ቤት የተሰኘ የማህበረሰብ ተቋም በመክፈት የበኩላቸውን አስተዋጽኦ እያደረጉ እንደሚገኝ ተገልጿል። ገዳማውያን እህቶቹ በዚህ ቤት ውስጥ አስቸጋሪ ህይወትና ሁኔታዎች ውስጥ የሚገኙትን አይነ ስውራንን፣ የነርቭ ችግር ያለባቸውንና በተለያየ ምክንያት አካለ ስንኩል የሆኑ ሰዎችን፣ የመሳሰሉ ረዳት የሌላቸው አካል ጉዳተኞችንና አረጋውያንን የሚቀበሉ ሲሆን በዚህ ረገድ የፍቅር ቤት ተብሎ በሚጠራው ወደዚህ ማዕከል የሚመጡ ሰዎች በእህቶቹ እንክብካቤ እንደሚደረግላቸው ተነግሯል። ወደዚህ ማዕከል የሚመጡ ሰዎች አስቸጋሪ ሁኔታዎች የገጠሟቸው ወይም በቤተሰቦቻቸው እንክብካቤ የማይደረግላቸው ሰዎች መሆናቸውን የገለጹት በማዕከሉ ውስጥ የሚሰሩት እህት ፎንግ ንጉዌን በዚህ ምክንያት የተጎጂዎቹ ቤተሰብ አባላት ልጃቸውን ወይም ዘመዶቻቸውን ለእህቶቹ አደራ እንደሚሰጡም አስረድተዋል። እህት ፎንግ በዚህ ማዕከል ውስጥ ገዳማውያቱ በተቻለ መጠን ሰዎቹ ራሳቸውን እንዴት መንከባከብ እንደሚችሉ በትዕግስት እንደሚያስተምሯቸው ገልጸው በዚህ ቤት ውስጥ ለሚኖሩና ተመላላሽ ለሆኑ ሰዎች ገዳማውያት እህቶቹ ዕለታዊ መስዋዕት ቅዳሴ ላይ ምግብ ማዘጋጀት፣ ለሽያጭ የሚቀርቡ በእጅ የተሰሩ ዕቃዎችና ጣፋጭ ምግቦችን ማዘጋጀትን የመሳሰሉ የዕለት ተዕለት የቤት ውስጥ እንቅስቃሴዎች ውስጥ እንዲሳተፉ ያበረታታቸዋል ተብሏል። እነዚህ ተግባራት ልጆች በመንፈሳዊ ህይወታቸው እንዲያድጉ ብቻ ሳይሆን ከማህበራዊ ህይወት ጋር እንዲዋሃዱ ያደርጓቸዋል የተባለ ሲሆን በዚህ ሁኔታ የእግዚአብሔርን ፍቅር እየተለማመዱ ለማህበረሰቡና በዚህ ቤት ውስጥ ለሚኖሩ ሌሎች ሰዎች ጠቃሚ እንደሆኑ ይገነዘባሉም ተብሏል። ከዚህም በተጨማሪ አብሮነትን ለማጎልበትና አብረዋቸው በፍቅር ቤት ውስጥ ከሚኖሩ ሰዎች ጋር የመተሳሰብና የመረዳዳት ባህልን እንዲያዳብሩ ገዳማውያት እህቶቹ እንደሚያበረታታቸው፣ ለአብነትም ቢያንስ ከሌሎች በጥንካሬ የተሻሉ ሰዎች አካል ጉዳተኞችን እንዲረዱ እንዲሁም መራመድ የሚችሉት በዊልቸር የሚንቀሳቀሱትን እንዲያግዙ እንደሚያበረታቱ የተገለጸ ሲሆን በእነዚህ ትናንሽ ምልክቶች አማካይነት በማዕከሉ ውስጥ የሚገኙ ሰዎች በሌሎች ዘንድ እንደሚወደዱ፣ እንክብካቤ እንደሚደረግላቸውና በአነስተኛ ማህበረሰባቸው ውስጥ ጠቃሚ ሰዎች መሆናቸው እንዲሰማቸው ይደረጋል ተብሏል። ከዚህም ባሻገር የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች ለድሆች የጤና አገልግሎትን እንደሚሰጡ የተገለጸ ሲሆን በዚህም መሰረት የቺሎንግ ማህበረሰብ በሃኖይ የቅዱስ መስቀል ወዳጆች ጉባኤ ከሚደገፉት ውስጥ አንዱ እንደሆነና በማዕከሉ ውስጥ ገዳማውያን እህቶቹ የጤና ምርመራ ቀናትን በማዘጋጀት በካቶሊኮችና ካቶሊክ ባልሆኑ መካከል ልዩነት ሳይፈጥሩ ለአካባቢው ህሙማን ነፃ መድኃኒት እንደሚሰጡም ተገልጿል። እነዚህ የገዳማውያኑ ጥረቶች ሀብታቸውንና ጊዜያቸውን በሚሰጡ በጎ አድራጊዎች እንደሚደገፉ፣ ከዚህም በተጨማሪም እህቶቹ ዘወትር ቅዳሜ ማንነታቸው ምንም ይሁን ምን የሚንከባከቧቸው ዘመድ የሌላቸው አረጋውያንና አካል ጉዳተኞች ነፃ የጤና ምርመራ እንዲያገኙና መድኃኒት እንዲወስዱ በደስታ እንደሚቀበሏቸው ተነግሯል። ይህ አገልግሎት በሕክምና ድጋፍ ብቻ የተገደበ ሳይሆን ምግብ ከሚያቀርቡላቸው እህቶች ጋር እንዲገናኙ የሚደረግ ግብዣም እንደሚጨምር የተነገረ ሲሆን ከዚህም ባለፈ ገዳማውያቱ በመንደሩና በአቅራቢያው ያሉ አረጋውያንን በታማኝነት እንደሚጎበኙና እነዚህ የጉብኝት መርሃ ግብሮች ለበርካታ ድሆች ወሳኝ መሆናቸው ብሎም እነዚህ ፕሮግራሞች ባይኖሩ በእነዚህ አካባቢዎች የሚኖሩ በርካታ ሰዎች በተለያዩ በሽታዎች እንደሚጎዱም ተገልጿል። የጌታችን ኢየሱስ ክርስቶስን ፈለግ በመከተል የሃኖይ የቅዱስ መስቀል ወዳጆች ገዳም እህቶች የኢየሱስ ክርስቶስን የማዳን ተልእኮ ለማስቀጠል ለተረሱ ሰዎች የተዘረጉ እጆች፣ ልቦች፣ አእምሮች፣ አፎችና እግሮች የመሆን ኃላፊነት እንዳለባቸው የተገለጸ ሲሆን እነዚህ አገልግሎቶች ለድሆች ፍቅርን በማካፈል በመርዳትና በተለይም ሰብአዊ ክብርን በመጠበቅ ቅድሚያ የሚሰጡ ተመራጭ መገለጫዎች ናቸውም ተብሏል። የገዳማውያቱ ተልእኮ በዋናነት በህብረተ ሰቡና በቤተ ክርስቲያን ውስጥ የሚገኙ ተጎጂዎችን ሰብአዊ ክብር ከፍ በማድረግ የጉባኤውን መስራች የሆኑትን የብፁ አቡነ ላምበርት ዴ ላሞቴ የቅዱስ መስቀል ወዳዶች ገዳም እህቶች የህዝባቸውን ስቃይ ለመካፈልና ለማጽናናት ርህሩ ልብ እንዲኖራቸው እንዲሁም የተሰቀለውን የጌታችን ኢየሱስ ክርስቶስን የሚታዩ እጆች መምሰል እንዳለባቸው ያስተማሩትን አስተምህሮ ማሳካት እንደሆነ የተገለጸ ሲሆን፣ ሆኖም ግን ገዳማውያኑ ይህንን አገልግሎት በቪየትናምና በውጭ አገራት ካሉት በርካታ በጎ አድራጊዎቻቸው ትብብርና ድጋፍ ውጪ ማሳካት እንደማይችሉም ተገልጿል። ከዚህም ባሻገር እነዚህ አገልግሎቶች እህቶቹ ጌታችን ኢየሱስ ክርስቶስ እርስ በእርስ እንድንዋደድ ለሰጠው ትእዛዝ ምላሽ የሚሰጡበት፣ በእያንዳንዱ ሰው ውስጥ የእግዚአብሔር መገኘት የሚያሳዩበት፣ እንዲሁም ከክርስቶስ ጋር ያላቸውን ግንኙነት የሚያሳድጉበት አገልግሎት እንደሆነ የተነገረ ሲሆን፣ ይህም በመሆኑ ጌታችን ኢየሱስ ክርስቶስ ቢያንስ የምናደርገውን ሁሉ ለእርሱ እንደምናደርግ ያስታውሰናል ተብሏል። ለቫቲካን ሬዲዮ ዘላለም ኃይሉ አዲስ አበባ።
0: አድማጮቻችን፣ ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የሰኔ 4 2018 ዓ.ም ተምረት ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን፣ በማስከተል ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ዝግጅት ወደ እናንተ አድማጮቻችን የምናደርስበት ሰዓት ላይ ደርሰናል። አብራችሁን በመሆን እንድትከታተሉን አሁንም ከወዲሁ በድጋሚ እንጋብዛለን። Thank you.

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ዘወትር ሐሙስ በዚህ ሰዓት እምነታችን ይህ ነው በሚል አርዕስት የምናቀርብላችሁን ሳምንታዊ ዝግጅት ነው። በዛሬው ዕለት እምነታችን ይህ ነው በተሰኘው ሳምንታዊ ዝግጅታችን ወደ እናንተ አድማጮቻችን መጽሐፍ ቅዱስን በተመለከተ የቀረበውን አስተምሮ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሜ እንጋብዛለን።

መጽሐፍ ቅዱስ መጽሐፍ ቅዱስ እነተን የሚያስተምረው ለምንድን ነው? እግዚአብሔር ራሱ የመጽሐፍ ቅዱስ ደራሲ ስለሆነ ነው። ስለዚህ መጽሐፍ ቅዱስ በመንፈስ የተቀሰቀሰና ለደህንነታችን አስፈላጊ የሆኑ እነቶችን ያለ ስህተት የሚያስተምር መሆን አለበት። እርሱ ሊያስተምረን የፈለገው ነገር የጻፉትን ሰባዊ ደራሲያንን የቀሰቀሰውን መንፈስ ቅዱስ ነው። ይሁን እንጂ ክርስቲያናዊ እምነት የመጽሐፍ እምነት ሳይሆን የቃለ እግዚአብሔር ይሆም የተጻፈው ወይም ድምጽ አልባ ቃል ሳይሆን ሥጋ የለበሰና ሕያው ቃል ነው እምነትም ነው ይለናል ቅዱስ በርናዶስ ዘክሌርቮ። መጽሐፍ ቅዱስ የሚነበበው እንዴት ነው? መጽሐፍ ቅዱስ መነበብና መተርጎም የሚገባው በመንፈስ ቅዱስ እርዳታና በቤተ ክርስቲያን የበላይ አመራር መሪነት በሚከተሉት 3 መመዘኛዎች መሰረት ነው። ተራ ቁጥር 1 መጽሐፍ ቅዱስ ሲነበብ ለመላው መጽሐፍ ቅዱስ ይዘትና አንድነት ትኩረት በመስጠት መነበብ ይኖርበታል። ተራ ቁጥር 2 በቤተ ክርስቲያን ሕያው ትውፊት ውስጥ ሆኖ መነበብ አለበት። ተራ ቁጥር 3 ለእምነት መመሳሰል ማለትም በራሳቸው በእምነት ውነቶች መካከል ላለው ውስጣዊ ኅብረት ትኩረት በመስጠት መነበብ አለበት። የመጽሐፍ ቅዱስ ቀኖና ምንድን ነው? የመጽሐፍ ቅዱስ ቀኖና ቤተ ክርስቲያን በሐዋርያዊ ትውፊት አማካይነት የተቀበለቻቸው የቅዱስ መጽሐፍት ሙሉ ዝርዝር ነው። ቀኖናው 46 የብሉይ ኪዳን እና 27 የአዲስ ኪዳን መጽሐፍትን ያካተተ ነው። ብሉይ ኪዳን ለክርስቲያኖች ያለው ጠቀሜታ ምንድን ነው? ክርስቲያኖች ብሉይ ኪዳንን እንደ እውነተኛ የእግዚአብሔር ቃል ያከብሩታል። የብሉይ ኪዳን መጽሐፍት ሁሉ በመለኮት የተቀሰቀሱና ዘላቂ ዋጋ ያላቸው ናቸው። እነዚህ መጽሐፍት የእግዚአብሔር አዳኝ ፍቅርና መለኮታዊ ትምህርት የሚመሰክሩ ናቸው። የተጻፉትም ከሁሉም በላይ የመድኃኔ ዓለም ክርስቶስ መምጣት ለማዘጋጀት ነው። አዲስ ኪዳን ለክርስቲያኖች የሚሰጠው ጠቀሜታ ምንድን ነው? ዋና ዓላማው ኢየሱስ ክርስቶስ የሆነው አዲስ ኪዳን የመለኮታዊ ራእይና የመጨረሻ

ለአዲስ ኪዳን ማዘጋጃ ሲሆን አዲስ ኪዳን ደግሞ የብሉይ ኪዳን ፍጻሜ ነው። ስለዚህ አንዱ የሌላው ማብራሪያ ነው። በቤተ ክርስቲያን ሕይወት ውስጥ የመጽሐፍ ቅዱስ ሚና ምንድን ነው? መጽሐፍ ቅዱስ ለቤተ ክርስቲያን ሕይወት ድጋፍና ኃይል ይሰጣል። ለእግዚአብሔር ልጆች የእምነት ብርታት፣ የነፍስ ምግብ፣ የመንፈሳዊ ሕይወት ምንጭ ነው። መጽሐፍ ቅዱስ የነገረ መለኮትና የሐዋርያዊ ስብከት እስትንፋስ ነው። መዝሙረኛው ዳዊት እንደተናገረው ለእግሬ መብራት ለመንገዴ ብርሃን ነው ይለናል፣ መዝሙር 119 ቁጥር 105 ላይ። ስለዚህ ቤተ ክርስቲያን ሁሉም ሰው መጽሐፍ ቅዱስን ዘወትር እንዲያነብ ታበረታታለች። ምክንያቱም መጽሐፍ ቅዱስን አለማወቅ ክርስቶስን አለማወቅ ነውና፣ ቅዱስ ጀሮም እንደሚናገረው

ክቡራንና ክቡራት አድማጮቻችን ቀደም ሲል ያሰማናችሁ መጽሐፍ ቅዱስን በተመለከተ ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግመኛ ካጸደቁት በአጭሩ ከተጻፈው የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ከዋናው ከላቲን ቅጂ ከተተረጎመው መጽሐፍ ከአንቀጽ 78 እስከ 141 ላይ የተወሰደ መሆኑን ለመግለጽ እንወዳለን። አብራችሁን በመሆን ስላዳመጣችሁን እጅግ ከፍ አድርገን እያመሰገንን በሚቀጥለው ሳምንት የዚህን አስተምሮ ቀጣይ ክፍል ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

አድማጮቻችን የዛሬው የሐሙስ የሰኔ 4 2018 ዓ.ም ዕለታዊ ስርጭታችን እዚህ ላይ በቃ። ጥያቄ ወይም ሂስ ካላችሁ በኢሜይል አድራሻችን amharico@spc.va በተሰኘው የኢሜይል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።